ግርን መንካርብ ብበታ ነክን ነክን ጉነየ ዳዊ ፖሽማንየ ሌበሌ ከሲነ ደብሂስት ነጂ ሽክትክር ነኸማ ከሲቡ أقل في